ምድሪት ኢትዮጵያ ምን ትጠብቂያለሽ ፍጹም ኢትዮጵያዊት አይናማ ድማማ ወይዘሪት ኢትዮጵያ ቆንጂት እኔ ነኝ ባይ ተራመች ወደፊት Chiba de babai Nika we malen Anchin